ቅዱስ ነው አወራ ካከራት ባስተባ ጃንታ ሸሊዶ ሆና ወንደር ትርዳ ነርጅሻ ሽካነ ነርጅሻ ሽልወን ነርጅሽ ንካ ወርጅ ነው ነገደና ኸሪያ ካከራስ ነው አንደር ሽራ ዘዋጅ